0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ አድማጮች፣ የዕለተ ማክሰኞ ሐምሌ 7 ቀን 2018 ዓ.ም ምረት የዶች ቬለ DW ሬዲዮ የቀጥታ ስርጭት ከቦን ከተማ የራይኖን ዛቅራቢያ የሚተላለፈው የዶች ቬለ DW የአንድ ሰዓት ስርጭታችን ጀምሯል። ስርጭቱን በመምራት ማንተጋፍቶ ስለሻብሪያችሁ ቆያለሁ። ለዓለም ዜናው ደግሞ አዜብ ታደሰ ተዘጋጅታለች። በዜና መጽሔት 6 ዘገባዎችን እናስተነትናለን። አንደኛው የዓለም ዋንጫ የግማሽ ፍጻሜን በተመለከተ ቃለ መጠይቅ ነው። ነገ ስለሚጀምረው የሀገራዊ ምክክር ጉባኤ ሰዎች ምን ይላሉ? ነገ ስለሚጀምረው የሀገራዊ ምክክር ጉባኤ ኮሚኒሽኑስ ምን አለ? በአማራ ክልል የተፈናቃዮች የድረሱልን ጥሪ፣ የኢትዮጵያ ሰብአዊ መብት ኮሚሽን ሀገራዊ ውይይት በጅግጅጋ ከተማ፣ እንዲሁም የጊምቢ ኖሌ ካባና ሜቱ መንገድ ግንባታ መጓተት የሚሉ ዘገባዎችን ነው የምናስተነትነው። ጤናና አካባቢ የቆዳ በሽታ ከሆኑት አንዱ ስለሆነው ቡግንች ምን ያውቃሉ በሚል ርዕስ ከዚህ ቀደም የተሰናዳ ዝግጅት በድጋሚ ይቀርባል። በዜና መጽሔት መብዛት የተነሳ አውሮፓና ጀርመን ለዛሬ አይኖረንም። አድማጮች፣ ስርጭታችን በሳተላይት በኢትዮ ሳት ወይንም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ትችላላችሁ። ትራንስፖንደሩ MEH 01 ወይንም EAH 01 ነው ፈልጉን። በኢንተርኔት ደግሞ DW አማሪክ በተባለው መተግበሪያ በተንቀሳቃሽ ስልክና ታብሌትም መከታተል ይቻላል። በፌስቡክ እንዲሁም በቴሌግራም የቀጥታ ስርጭታችንን በDW አማሪክ በኩል ማግኘት፣ መከታተል፣ መሳተፍ ይቻላል። የቀጥታ ስርጭታችን ባሻገር በዩቲዩብ ደግሞ በኋላ ላይ በዋትስአፕ ዝግጅቶቻችንን ማግኘት ይቻላል። አስተናጋጃችሁ ማንተጋፍቶ ስለሽ ነኝ። ለዓለም ዜናው አዜብ ታደሰ። መልካም ቆይታ።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። ከስድስት ዓመት በላይ ከኦሮሚያና ከሌሎች አካባቢዎች ተፈናቅለው በአማራ ክልል ሰሜን ደቡብ ወሎ ዞን መጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው የሚኖሩ ከ60 ሺህ በላይ የአገር ውስጥ ተፈናቃዮች ለከፍተኛ የምግብ ዋስትና ስጋት መጋለጣቸውን ተናገሩ። ደቡብ አፍሪካ በአንድ ወር ጊዜ ውስጥ ከ53 ሺህ በላይ አፍሪካውያን ስደተኞችን ከአገር ማሳጧቷን አሊያም መመለሷን አስታወቀች። በአገሪቱ ስለሚኖሩ ስደተኛ ኢትዮጵያውያን የተሰማ ነገር ግን የለም። የአውሮፓ ህብረት በሱዳን የእርስ በርስ ጦርነት ላይ የሚውለውን የገንዘብ ድጋፍ ለመቀነስ በሱዳን የወርቅ ንግድ ላይ አዲስ ማዕቀብ አሳረፈ። የአሜሪካ ጦር ለሶስተኛ ተከታታይ ምሽት በኢራን ኢላማዎች ላይ ጥቃቶችን ማካሄዱን አስታውቋል። ዜናው በዝርዝር። ነገ መዲና አዲስ አበባ ላይ አንድ ብሎ የሚጀምረውና በኢትዮጵያ ሀገራዊ ምክክር ኮሚሽን የሚመራው የሀገራዊ ምክክር ጉባኤ ላይ ለመሳተፍ ከ4000 በላይ ጉባኤተኞች አዲስ አበባ መግባታቸው ተነገረ። በጉባኤው ላይ ከትግራይ ክልል በስተቀር ከመላው ኢትዮጵያ ከወረዳ ጀምሮ እስከ ክልሎች ብሎም በውጭ የሚገኙ ኢትዮጵያውያን ሁሉ የተካተቱበት መሆኑ ታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ዛሬ ለዶቼ ቬለ እንዳሉት ከ4000 በላይ የሚሆኑት ጉባኤተኞች በቅርቡ ኮሚሽኑ ይፋ ባደረጋቸው 8 አጀንዳዎች ላይ በስብጥር ለአንድ ወር ያህል ይመክራሉ።
3: የተዘጋጁላቸውን 8 ታላላቅ አጀንዳዎችን እያንዳንዳቸው በመከፋፈል የሚገባ ተመካክረው ወደ መግባባት የሚደርሱበት ሂደት ተመቻችቶላቸዋል። መግባባት መድረስ መመካከር ዝም ብሎ እኔ እንደምናገረው ቀላል አይደለም። ስለዚህ ለመመካከር ደግሞ አመካካሪዎች ያስፈልጋሉ፣ ፋሲሊቴተሮች የምንላቸው። እነሱም ወደ 160 የሚሆኑ በሚገባ በኢንተርናሽናል አሰልጣኞች ጭምር ተገቢው ስልጠና ተሰጥቷቸው ዝግጁ ሆነው እየጠበቁ ነው።
2: በኢትዮጵያውያን ችግርና ጥያቄዎች ላይ የሚመክረው ይኸው ጉባኤ በመጨረሻ ሊጀመር መሆኑ በርካታ ዜጎች በደስታ ተቀብለውታል። ጉባኤው መፍትሄ አምጪ እንዲሆንም ብዙዎች ምኞታቸውን እየገለጹ ነው። ይሁንና ጉባኤው ሁሉን አካታች አለመሆኑን የሚተቹና መፍትሄ ስለማምጣቱ የሚጠራጠሩም አሉ።
4: መሰረታዊ የሚሉት እንደዚህ አይነት ናሽናል ዳያሎግ አንድ ኦል ኢንክሉሲቭ መሆን አለ። ወሳኝ የፖለቲካ ኃይሎችን ማካተት ዋናው እሱ አካታች አልሆነ። እንደገና ደግሞ ህጎቹና ሌሎች የሚመሩበት ሌሎች ነገሮች በስምምነት መደረጋል። ያ የለም። ስለዚህ አንድ ፓርቲ የሚፈልጋቸው ሰዎች ሾሞ ሹመሰቶ የሆነን ችግሮች ፍቱልን የሚለው ይሄ ምክክር ኮሚሽን የሚባለው የኢትዮጵያ ችግሮችን አይፈታም። መዳሪት አይሆን።
2: ዜና መጽሔት ሰፋ የለ ዘገባ ይዟል። ከስድስት ዓመት በላይ ከኦሮሚያ ክልልና ሌሎች አካባቢዎች ተፈናቅለው በአማራ ክልል ሰሜንና ደቡብ ወሎ ዞን በመጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው የሚኖሩ ከ60 ሺህ በላይ የአገር ውስጥ ተፈናቃዮች የረድኤት ድርጅቶች ስራቸውን ዘግተው በመውጣታቸው የመንግስት እርዳታም የተቋረጠ በመሆኑ ምክንያት ለከፍተኛ የምግብ ዋስትና ስጋት መጋለጣቸውን ተናገሩ። በተለይም ለአመታት የመንግስትና የረድኤት ተቋማትን ድጋፍ ሲጠባበቁ ለቆዩ ለነዚህ ተፈናቃዮች የረድኤት ተቋማታቹ ስራቸውን እየዘጉ መውጣታቸው አስደንጋጭ እንደሆነባቸው የጃራ መጠለያ ጣቢያ ነዋሪዎች ተናግረዋል።
5: ሰርዘኛው የነጆች ወጣል ምን ይለበግ ባልደረጃ የደረሰና ወርልድ ቪዥን ሲሳይስ የሰራ ነበር ወጣል ሴቭ ነበር የለም አይስ ዲፖን ባል ነበር የለም ቼቻይ 360 ነበር ህክምናው ላይ በደንብ ሲሰራ ነበር ስም ወጣል የለም። አሁን እንግዲህ በጣም ስጋት ላይ ነው ያለነው። በጣም ከፍተኛ ሁኔታ ላይ ስጋት ላይ ነው ያለነው። ሰኔ በኋላ ያው እርዳታዎች ሊቆማሉ መንግስትም እንግዲህ በመንግብ ራስ ላይ መቻል እንደያሉ ነው። ምን ተፈናቃዩን ወደ ያካይ መልሻለሁ ያሉትም ደግሞ በራሴ እቀመግባለሁ የሚል ፕሮግራም ነው መስል ያለው። እኛ ደግሞ ይሄ ስጋት ነው ለኛ።
2: የአውሮፓ ህብረት በሱዳን የእርስ በርስ ጦርነት ላይ የሚውለውን የገንዘብ ድጋፍ ለመቀነስ በሱዳን የወርቅ ንግድ ላይ አዲስ ማዕቀብ አሳረፈ። የህብረቱ እርምጃ በሱዳን ወርቅ መግዛትን ማስገባትና ማስተላለፍን ያግዳል። ሱዳን በአፍሪቃ ከፍተኛ የወርቅ አምራች ሀገሮች መካከል አንዷ ስትሆን የመብት ተሟጋች ቡድኖች እንደሚሉት ሰፊው የወርቅ ክምችቷ በሱዳን ላሉት ሁለት ተቀናቃኝ ቡድኖች ወሳኝ የገቢ ምንጭ ሆኗል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ማዕቀቡን ያጸደቁት በወርቅ ማዕድን ማውጫ በስፋት ጥቅም ላይ የሚውሉትን ሜርኩሪና ሳይናይድ የተባሉ ኬሚካሎች ወደ ሱዳን እንዳይላኩ ካሳረፉት እገዳ ጋር በማያያዝ ነው። እንደተባበሩት መንግስታት ባለሙያዎችና ሌሎች ተንታኞች ገለጻ ከግማሽ በላይ የሚሆነው የሱዳን ወርቅ ሀብት ብሎም እንደ አንዳንድ ግምቶች እስከ 70% የሚደርሰው የሱዳን የወርቅ ክምችት በየአመቱ በድብቅ ከሀገሪቱ ይወጣል። የሱዳን ፈጥኖ ደራሽ ኃይላት በምዕራባዊና መካከለኛው የሀገሪቱ ክፍሎች ብሎም በዳርፉርና ኮርዶፋን የሚገኘውን አብዛኛውን የወርቅ ማውጫ መስኮች ተቆጣጥረዋል። የሱዳን መንግስት ጦር ደግሞ በሀገሪቱ በሰሜንና በምስራቅ ክልሎች የሚገኙትን የወርቅ ምርት መስኮች ተቆጣጥረዋል። በሱዳን ታህሳስ 2023 በተቀሰቀሰው የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች ተገድለዋል። ከ14 ሚሊዮን በላይ ሰዎች ደግሞ ከቀያቸው ተፈናቅለዋል። ከሱዳን የሚወጣው የወርቅ ሀብት አብዛኛውን ጊዜ መጀመሪያ ወደ ጎረቤት ሀገሮች ማለትም ግብጽ፣ ቻድና ሊቢያን ጨምሮ ይዘዋወርና ዓለም አቀፍ የወርቅ ማጣሪያና ንግድ ማዕከል ወደሆነችው የተባበሩት አረብ ኤሚሬትሷ ዱባይ ከተማ ይደርሳል። የአውሮፓ ህብረት በሱዳን የወርቅ ንግድ ዝውውር ላይ ማዕቀብ ይጣል እንጂ ተፈጻሚነቱ ካልተጠናከረ ማዕቀቡ ብቻ ንግዱን ሊገታ እንደማይችል ባለሙያዎች አስጠንቅቀዋል። ደቡብ አፍሪካ በአንድ ወር ጊዜ ውስጥ ከ53,000 በላይ አፍሪካውያን ስደተኞችን ከአገር ማስወጣቷን አሊያም መመለሷን አስታወቀች። አገሪቱ ይህንን ያደረገችው በደቡብ አፍሪካ ህገወጥ ስደትን በመቃወም በተከታታይ በተደረጉ ኃይል የቀላቀሉ የተቃውሞ ሰልፎችን ተከትሎ መሆኑ ተዘግቧል። ከ80% በላይ የሚሆኑት ወደ አገራቸው የተላኩት አፍሪካውያን ስደተኞች ከማላዊ የመጡ መሆናቸውን የደቡብ አፍሪካ የፍትህ ሚኒስቴር ተናግረዋል። ባለስልጣናት ስንት ስደተኞች እንደተባረሩና ስንት ሰዎች በፈቃዳቸው ወደ አገራቸው የመለስ ጥያቄ እንደተቀበሉ ዝርዝር መረጃ ግን አልሰጡም። ከቅርብ ወራት ወዲህ በደቡብ አፍሪካ የተከሰተውን የአፍሪካውያን መጤ ጥላቻ ተቃውሞ ተከትሎ በርካታ አፍሪካ ሀገራት ዜጎቻቸውን ወደ አገር ለመመለስ አውቶቡሶችና የአውሮፕላን መጓጓዣን አመቻችተዋል። ከደቡብ አፍሪካ የተባረሩት አሊያም የተመለሱት አፍሪካውያን ስደተኞች አብዛኞቹ ከማላዊ፣ ከዚምባብዌና ከሞዛምቢክ ሲሆኑ ከነዚህ ሌላ ከናይጄሪያ፣ ከጋና፣ ከዩጋንዳና ከኬንያ የመጡ ጥቂት ስደተኞችም ወደ አገራቸው መመለሳቸው ተመልክቷል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን ቁጥር በርካታ ቢሆንም በሀገሪቱ ስለሚኖሩ ስደተኛ ኢትዮጵያውያን የተዘገበ ነገር የለም። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን ያለም ዋና ዋና ዜና ነው። በአውሮፓ ህብረት የሚደገፈው የለጋሾች ጉባኤ በጦርነት ለወደመው የፍልስጤም ግዛት ለጋዛ ድጋፍ 1 ሚሊዮን ዶላር የሚጠጋ ገንዘብ ለመስጠት ቃል ገባ። ገንዘቡ በጋዛ ሰርጥ የመጠጥ ውሃ የንጹህና አጠባበቅ የጤና አጠባበቅና የምግብ ስርዓቶችን ጨምሮ አስፈላጊ አገልግሎቶችን ወደ ነበረበት ለመመለስ ይውላል ተብሏል። የመልሶ ግንባታው ጥረት በጋዛ ተነሳሽነት ቡድን በኩል የሚቀናጅና ቀጣዩ ድጋፍ በፍልስጤም ባለስልጣን ውስጥ ባሉ ማሻሻያዎች ላይ የተመሰረተ እንደሚሆን የአውሮፓ ህብረት የውጭ ፖሊሲ ኃላፊ ተናግረዋል። እንደተባበሩት መንግስታት ድርጅት ገለጻ ጋዛን እንደገና ለመገንባት ከ70 ቢሊዮን ዶላር በላይ ሊያስወጣ ይችላል። የአሜሪካ ጦር ሰኞ ለዛሬ ማክሰኞ አጥቢያ ለሶስተኛ ተከታታይ ምሽት በኢራን ኢላማዎች ላይ ጥቃቶችን ማካሄዱን አስታወቀ። የኢራን ሚዲያዎች እንደዘገቡት በሀገሪቱ ደቡባዊ ክፍል በሚገኙ በርካታ ቦታዎች ፍንዳታዎች ታይተዋል። ከአካባቢው የወጡ ዘገባዎች እንደሚያሳዩት በባንዳራስ አባስ የወደብ ከተማ አቅራቢያና በቡሼር ግዛት በኪሽና በቄሸም ደሴቶች ላይ ፍንዳታዎች መሰማታቸው ተዘግቧል። የኢራን ሚዲያዎች በኩዚስታን ግዛት ፍንዳታዎች እንደነበሩና የአካባቢው ባለስልጣናት 4 ሰዎች መቁሰላቸውን ተናግረዋል። የኢራን አብዮታዊ ዘብ በበኩሉ በሆርሙዝ የባህር ወሽመጥ 2 ከፍተኛ ነዳጅ መርከቦችን መምታቱንና ከጉዞ ማስተጓጉሉን አስታውቋል። በመጨረሻም ስፖርት፣ የአሜሪካው ዳላስ ስቴዲየም ዛሬ የወቅቱን የአውሮፓና የዓለም እግር ኳስ ከዋክብትን ባቀፉ ሀገራት መካከል የሚያደርገውን ፍልሚያ ያስተናግዳል። መላው ዓለም በጉጉት የሚጠብቀው የ2026ቱ የፊፋ የዓለም ዋንጫ የመጀመሪያ የግማሽ ፍጻሜ ጨዋታ በስፔንና በፈረንሳይ መካከል ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ይካሄዳል። ዛሬ ምሽቱን ስፔንና ፈረንሳይ በሚያካሂዱት ግጥሚያ በባርሴሎናው ታዳጊ ኮከብ ላሚን ያማልና የፈረንሳዩ አምበል ኪሊያን ምባፔ የቡድኖቻቸው መሪና ምሰሶ ሆነው ይጫወታሉ። ሁለቱ ኮከብ ተጫዋቾች ከክለብና በሀገር ደረጃ ለግጥሚያ የተገናኙባቸው ጨዋታዎች ላይ ያማል 8 ጊዜ በማሸነፍ የበላይነት አለው። ይሁን እንጂ ምባፔ በግሉ በእነዚህ ጨዋታዎች 9 ጎሎችን በማስቆጠር ድንቅ ብቃቱን አሳይቷል። እዚህ ጨዋታ አሸናፊ የፊታችን እሁድ በኒውዮርክ በሚደረገው የዓለም ዋንጫ ፍጻሜ ጨዋታ ላይ ከእንግሊዝ ወይም ከአርጀንቲና አሸናፊ ጋር ይገጥማል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። ከ6 ዓመት በላይ ኮሮሚያ ክልልና ሌሎች አካባቢዎች ተፈናቅለው በአማራ ክልል ሰሜንና ደቡብ ወሎ ዞን መጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው የሚኖሩ ከ60,000 በላይ ያገር ውስጥ ተፈናቃዮች ለከፍተኛ የምግብ ዋስትና ስጋት መጋለጣቸውን ተናገሩ። ደቡብ አፍሪካ በአንድ ወር ጊዜ ውስጥ ከ53,000 በላይ አፍሪካውያን ስደተኞችን ከአገር ማስወጣቷን አሊያም መመለሷን አስታወቀች። በአገሪቱ ስለሚኖሩ ስደተኛ ኢትዮጵያውያን የተሰማ ነገር ግን የለም። የአውሮፓ ህብረት በሱዳን የእርስ በርስ ጦርነት ላይ የሚውለውን የገንዘብ ድጋፍ ለመቀነስ በሱዳን የወርቅ ንግድ ላይ አዲስ ማዕቀብ አሳረፈ። የአሜሪካ ጦር ለሶስተኛ ተከታታይ ምሽት በኢራን ኢላማዎች ላይ ጥቃቶችን ማካሄዱን አስታወቀ። የኢራን አብዮታዊ ዘብ በበኩሉ በሆርሙዝ የባህር ወሽመጥ 2 ግዙፍ የነዳጅ መርከቦችን መምታቱንና ከጉዞ ማስተጓጎሉን አስታውቋል። ዜናው አበቃ።
1: ዜናውን አዚብ ታደሰ አሰማችን። ወደ ዜና መጽሔት ትንታኔያችን እንሻገር።
0: የዜና መጽሔት
1: አድማጮች፣ ቀደም ሲል እንዳስተዋወቅ ነው በዜና መጽሔት ትንታኔያችን 6 ጉዳዮችን ነው የምናቀርብላችሁ። ወደ ቀዳሚ ተሻግረናል። የኢትዮጵያ አግራይ ምክክር ኮሚሽን በአውንታም ባሉታም በተስፋም በስጋትም በድጋፍም በተቃውሞም ውስጥ ለአራት ዓመታት አጀንዳ ሲያሰባስብ ቆይቶ ነገ ሐምሌ 8 ቀን 2018 ዓ.ም ዋናውን ጉባኤውን ይጀምራል። በዚህ ጉባኤ ከትግራይ ክልል በስተቀር ከሁሉም የአገሪቱ አቅጣጫዎች 4000 ተሳታፊዎች አዲስ አበባ ገብቷል ተብሏል። የምክክር ጉባኤው ምን ውጤት ይዞ ቢመጣ እንደሚፈልጉ አስተያየታቸውን የጠየቅናቸው ሰዎች በጎም ስጋት ያዘለ አመለካከትም አንጸባርቋል። ጠቅላይ ሚኒስትር አብይ አህመድ ደግሞ ጉባኤው ፍትሁን የፖለቲካ መድረክ ብቻ ሳይሆን የመጪውን ትውልድ እጣ ፈንታና የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ ነው ብለውታል። ሰለሞን ሙጬ ከአዲስ አበባ ያሰባሰበውን አስተያየት እንከታተል።
6: ይፈታል ነው ምን የለ ግብት ነው አ ይስማማሉ የሚል አስተሳሰብ አለ።
7: ለምሳሌ በምን ማለት
6: እንዲሁን እንኖራለን ታዲያ አገሩ ለዚህ ሙቶ ኑሮ ሰማይ ነክቶ የለም እኮ አሁን ታውቆ የለም እንዴ ተኔ በእውነት ስለዚህ ይስማማሉ የሚል አስተሳሰብ አለ። ኑሮ እንዲሻሻል ሰው ስራ ሰርቶ እንዲገባ ሰኑን ጥም
8: አኔ የምጠብቀው በቃ ሁሉም በአንድ ላይ ሆኖ ያለው ችግር እንዳለ ሆኖ በልዩነታችን አንድነትን አምጥተን እና ሁላችንም ችግሩ እንዳለ በአንድነት ተስማምተን እችን ምድራችንን ሀገራችንን ኢትዮጵያን እናድን ነው ማለት እና ያው ሰላም ይሁን ለሁሉም ሰላም ይሁን ነው ማለት ለመላ የኢትዮጵያ ህዝብ ለመላ ጠቅላላ ማለት ነው። አሁን ሰሜን ውስጥ ያለውን ችግርንም ሁሉም የኢትዮጵያ ህዝብ ጠቅላላ ተጨንቆ ነው ያለው ለትግራይ ማለት ነው እና ያንንም ደግሞ በአንድ ላይ ሆነን ያችንን ምድር እናድንላለሁ።
9: ጥሩ ውይይት ይኖራል የሚል እምነት አለኝ። ሰላምን የሚጠላ ማንም የለን። ሰላምን የሚያያል ነገር በተለይ በእኛ ደረጃ በዚህ በሽምግልና ደረጃ ላይ ያለን በጣም ነው የምንናፍቀው። ልጆቻችን በሰላም ወጥተው በሰላም እንዲገቡ ሀገራችን ሰላም ሲሆን ነው ሁሉ ነገር ሊኖር የሚችለው እና ለዚች ለሀገር ብዙ መስዋዕትነት ተከፍሏል ለሰላም። አሁንም ሰላሙ እንዲመጣ ነው እኔ ትልቅ ምኞቴ ያለኝ እና ጥሩ ውይይት በሰላም ተወያይተው መፍትሄ ይመጣል የሚል እምነት ጠብቃለሁ።
4: ፈረንጆች መሰረታዊ የሚሉት እንደዚህ ያለ ናሽናል ዳያሎግ አንድ ኦል ኢንክሉሲቭ መሆን አለበት። ወሳኝ የፖለቲካ ኃይሎችን ማካተት አለበት። ዋናው እሱ አካታች አልሆነ። እንደገና ደግሞ ህጎቹና ሌሎች የሚመሩበት ሌሎች ነገሮች በስምምነት መደረግ አለበት። ያ የለም። ስለዚህ አንድ ፓርቲ የሚፈልጋቸው ሰዎች ሾሞ ሹመት ሰጥቶ የሆንን ችግሮች ፍቱልን የሚለው ይሄ ምክክር ኮሚሽን የሚባለው የኢትዮጵያ ችግሮችን አይፈታም፣ መድኃኒት አይሆንም።
10: ከቅርብ ጊዜ ወዲህ ለረዥም ዓመታትም በውስጥ ለውስጥ የሚያዳክሙ አንድነትን የሚሸረሽሩ ነገሮች ነበሩ፣ መግባባትን የሚከለክሉ። ይህንዚህ ነገሮች ደግሞ እኛ ተቀራርበን ስንነጋገር ለካ ለዚህ ነበር ወይ አንድነታችን የቀራ የሚለውን እንድንነጋገር፣ እርስ በርስ በመደማመጥ እርስ በርስ በመመካከር እንደ ቤተሰብ የምንነጋገርበት ነገር ይሆናል ብዬ እኔ ተስፋ አደርጋለሁ። ሁለተኛ ነገር ደግሞ ሰላም በኢትዮጵያ ላይ የሚመጣው በመመካከር ነው፣ እንደ ቤተሰብ በመነጋገር ነው።
9: ምንም የሚያሰጋኝ ነገር የለም። ምክንያቱም መወያየት ነው መፍትሄው እንጂ ሌላ ችግር ይመጣል የሚል እምነት የለኝም። ማንም ሀገር ተወያይቶ ነው መፍትሄ የሚያመጣው። አለበለዚያ እኮ እንደ ሌሎቹ ሀገሮች ተበታትነን ያለ አንዳች ውጤት መበተን ነው የሚኖረው እድል። ስለዚህ ያ ይመጣል የሚል እምነት የለኝም። ሰላም ይመጣል፣ በጥሩ ሁኔታ እንወያያለን የሚል እምነት ይኖረኛል።
10: ይሄ ሀገራዊ ምክክር እውነትም ግቡን ይመታል ወይ ሰላም ያመጣል ወይ አንድነትንና ፍቅርን ያመጣል ወይ የሚል ስጋቶች አሉ። ይሄን ደግሞ በተግባር ይሄን አራቱንም አመታት በመጣንበት ላይ ያየናቸው ነገሮች አሉ። በመግባባት ወይም ደግሞ በመነጋገር ሰላም ያመጣንባቸው ሁኔታዎች አሉ በየአካባቢያችን ማለት ነው።
1: የኢትዮጵያ አግራይ ምክክር ኮሚሽን የሚመራው የአግራይ ምክክር ጉባኤ ላይ ለመሳተፍ 4000 ጉባኤተኞች አዲስ አበባ መክተማቸው ተመልክቷል። ዶቼ ቬሌ ዛሬ ያነጋግራቸው የኢትዮጵያ አግራይ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አሪያ ጉባኤተኞቹ በመላው አገሪቱ ከወረዳ ጀምሮ እስከ ክልሎች ብሎም በውጭ የሚገኙ ኢትዮጵያውያን ወይንም ዳያስፖራ ጭምር የተወከሉበት የተለያዩ የማህበረሰብ አካላትን ወክለው የተገኙ ናቸው ብሏል። 4000 የአግራይ ምክክር ጉባኤው ታዳሚዎች በቅርቡ ኮሚሽኑ ይፋ ያደረጋቸው 8 የምክክር አጀንዳዎች ላይ በስብጥር ተከፋፍለው ለአንድ ወር ግድም እንደሚመክሩም ነው የተገለጸው። ስዩም ጌቱ ከአዲስ አበባ ዝርዝር ዘገባ ልኮልናል።
11: የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ዛሬ ለዶይቼ ቬለ እንደተናገሩት ነገ አዲስ አበባ ውስጥ አንድ ብሎ ለሚጀምረው የሀገራዊ ምክክር ጉባኤ ተሳትፎ ከተለያዩ የማህበረሰብ አካላት የተውጣጡ ጉባኤተኞች ሁሉንም የማህበረሰብ አካላት እንዲወክሉ ሆኖ የተመረጡ ናቸው።
3: የወረዳ ተሳታፊዎች፣ የክልል ተሳታፊዎች፣ የፌደራል ከኢትዮጵያ ውጭ የሚኖሩ ተለምዶ ዳያስፖራ የሚባሉ ወገኖቻችን ከወደ አሜሪካ፣ ከአፍሪካ፣ ከእስያ፣ ከአውሮፓ መጥተዋል። የተለያዩ የማህበረሰብ ክፍሎች ቁጥራቸው ወደ 4000 ይሆናል። 4000 ሊዘል ይችላል። አሁን እንደምናየው እስካሁን ድረስ የተዘነጉ ሁሉም የማህበረሰብ ክፍሎች አሉ። ከአንድ ሳምንት ገደማ ነው የገቡት። ከዛ በዚህ በቅድመ ምክክሩ ዝግጅት ላይ ስለተጠቀምንበት ሜቶዶሎጂ ወይም ስነ ዘዴ፣ ስለተሰሩ ድንጋጌዎች የመሳሰሉት ተገቢው ገለጻ ሲደረግላቸው ቆይቷል። በነገ ዕለት አዲስ አበባ ኢንተርናሽናል ኮንቬንሽን ሴንተር ትልቁ መክፈቻ ያደርጋል።
11: የምክክር ጉባኤው የመክፈቻ ስነ ስርዓት ነገ አዲስ አበባ ውስጥ ከተከናወነ በኋላ ከሐሙስ ሐምሌ 9 ቀን 2018 ዓ.ም ጀምሮ ተሳታፊዎች በስምንት ቡድን ተከፍለው የተለዩ ስምንት አጀንዳዎች ላይ መመካከር እንደሚጀምሩ በዋና ኮሚሽነሩ ተብራርቷል።
3: የተዘጋጁላቸውን ስምንት ታላላቅ አጀንዳዎችን እያንዳንዳቸው በመከፋፈል የሚገባ ተመካክረው ወደ መግባባት የሚደርሱበት ሂደት ተመቻችቶላቸዋል። መግባባት መድረስ መመካከር ዝም ብሎ እኔ እንደምናገረው ቀላል አይደለም። ስለዚህ ለመመካከር ደግሞ አመካካሪዎች ያስፈልጋሉ፣ ፋሲሊቴተሮች የምንላቸው። እነሱም ወደ 160 የሚሆኑ በሚገባ በኢንተርናሽናል አሰልጣኞች ጭምር ተገቢው ስልጠና ተሰጥቷቸው ዝግጁ ሆነው እየጠበቁ ነው። ከዚያ በተጨማሪ ያን ያህል ቃለ ጉባኤ ያዦች፣ ቮለንቲርስ፣ ወጣቶች ስብሰባው ሂደት የተሳለጠ እንዲሆን ተዘጋጅተው እንግዲህ 4 ዓመት የፈጀ ዝግጅት ማንንም በተቻለ መጠን ወደኋላ ላለማለት። ይህ ሲባል ሁሉንም 100% አካተናል ማለት አይደለም። ምክንያቱም የኢትዮጵያ በርካታ ብሔረሰቦች እና ሕዝቦች ያሉባት ሀገር ነች። በርካታ ስሜቶች፣ በርካታ ፍላጎቶች፣ በርካታ ጥያቄዎች ያለብን ሀገር ነን። ምክክር የሚደረገው ደግሞ ፍላጎት ባላቸው በፈቀዱ ማህበረሰብ ክፍሎች መሀል ስለሆነ የፈቀዱቱ በሙሉ እንግዲህ እዚህ አዲስ አበባ ላይ ታድመዋል። ያልፈቀዱትም ደግሞ በሂደት ሲያዩት ሁላችንንም አሸናፊ ወደሚያደርገው የምክክር ሂደት በሂደት ይመጣሉ ብዬ ተስፋ አደርጋለሁ።
11: 4000 ጉባኤተኞቹ በቅርቡ በሀገራዊ ምክክር ኮሚሽን ተለይተው ይፋ በተደረጉ 8 አጀንዳዎች ላይ በ50 በ200 እና በ500 የቡድን አባላት በተሰባጠረ መልኩ ተከፋፍለው ከተወያዩም በኋላ
3: ሁሉንም 8ቱንም አጀንዳዎች አይተው 8ቱም ላይ ተገቢው መግባባት ደረጃ መደረሱን ሲያጠናቅቁ ያ ለ4000 ጉባኤ የፈረንጆች አክላሜሽን ይሉታል ለጠቅላላ ውሳኔ ወይም ይሁንታ ይቀርባል። መግባባት ያልተደረሰባቸው ጉዳዮች ካሉ መግባባት እንዲደረስባቸው ባሉን የፓነል ኦፍ ኤክስፐርትስ የምንላቸው አሉ። በዚያና በአመቻቾች ወይም ኮንቪነርስ በምንላቸው አብሮ በሚገባ ከታየ በኋላ አሁንም መግባባት የማይደረስባቸው ሆኖ ከታየ ለጠቅላላ የመጨረሻው 4000 ይቀርብና እንደ አስፈላጊነቱ ለምሳሌ ህዝበ ውሳኔ የሚያስፈልገው ከሆነ እንደዛ እንዲደረግ አለበዛ ደግሞ ይደር ወይም ፓርክ ይደረግ ከተባለ በዛ የሚወሰን ይሆናል። እና እንዲህ እንደምናየው ዝም ብሎ ደራሽ ገብቶ የሚለያዩበት አይደለም። ሂደቱ ኮምፕሌክስ ነው። ኤቪደንስ በተረጋገጠ መልኩ የሚሄድ ነው የሚሆነው።
11: የምክክር ጉባኤው ከ30-35 ቀናት እንደሚቆይም ተገምቷል። አሁን እየተካሄደ ያለው የሀገራዊ ምክክር አገሪቱ በግጭት ውስጥ እያለች የሚደረግ በመሆኑ ምንም ውጤት ሊያስገኝ አይችልም በሚል ጥያቄ የሚያነሱም ድምፆች በሚሰማበት ሁኔታ ነው የሚካሄደው። በዚህ ላይ ምላሽ ማብራሪያቸውን የሰጡት ዋና ኮሚሽነር ፕሮፌሰር መስፍን አርአያ
3: ግጭት ውስጥ ሆኖ ማድረግ ይቻላል። ከግጭት እንደተወጣም ወዲያውኑ ያ ግጭት እንዳይመለስ ዳያሎግ ማድረግ ይቻላል። የትም ሀገር የሚደረገው እንደዚህ ነው። ያንን እንግዲህ ወደ እኛ ሀገር ስናመጣው 93% የሚሆኑ የኢትዮጵያ ወረዳዎች ህዝቦች ሰላም እንፈልጋለን፣ መነጋገር እንፈልጋለን፣ መግባባት እንድንደርስ እንፈልጋለን ብለው ተናግረዋል። ስለዚህ አሁንም በግጭት ላይ እዛ ውስጥ ያሉ ወገኖቻችን በማንኛውም ጊዜ እየተናገር እናያለን እስከ መጨረሻ ድረስ ለመቀበል ዝግጁ ነን ብለናል። እና እንግዲህ እነኚህ ነገሮች በጣም ወሳኞች ናቸው። ስለዚህ እንግዲህ ፈጣሪ ይርዳን።
11: ጠቅላይ ሚኒስትር አብይ አህመድ ዛሬ በይፋዊ ማህበራዊ ገጻቸው ባጋሩት ጽሁፍ ነገ የሚጀምረው ውይይት ፍቱን የፖለቲካ መድረክ ብቻ ሳይሆን የዛሬና የመጪውን ትውልድ ዕጣ ፈንታና የወደፊት ተስፋ ሙሉ በሙሉ የሚወስን የታሪክ ምዕራፍ ነው ብለውታል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: ከአገራዊ ምክክር ወደ ተፈናቃዮች ብሶት ደግሞ እንሻገር። በአማራ ክልል ሰሜንና ደቡብ ወሎ ዞኖች ውስጥ ከስድስት ዓመታት በላይ የቆዩ ከ60 ሺህ በላይ የአገር ውስጥ ተፈናቃዮች የረድኤት ድርጅቶች ፕሮጀክቶቻቸውን ዘግተው በመውጣታቸው የመንግስት ዳታም የተቆራረጠ በመሆኑ ምክንያት ለከፍተኛ የምግብ ዋስትና ስጋት መጋለጣቸውን ገልጿል። የዞኖቹ ያደጋ ስጋት አመራር ጽፈት ቤቶች በበኩላቸው ተፈናቃዮችን በዘላቂነት ለመደገፍ በምግብ ራስን መቻል መርሃ ግብርን ተግባራዊ ያደረጉ መሆኑን አሳውቋል። ለዝርዝሩ ኢሳያስ ከላው ከደሴ።
11: ከስድስት ዓመት በላይ ከኦሮሚያ ክልልና ሌሎች አካባቢዎች ተፈናቅለው በአማራ ክልል ሰሜንና ደቡብ ወሎ ዞን በመጠለያ ጣቢያና ከማህበረሰብ ጋር ተቀላቅለው የሚኖሩ ከ60,000 በላይ የሀገር ውስጥ ተፈናቃዮች ይኖራሉ። በተለይም ለአመታት የመንግስትና የረድኤት ተቋማትን ድጋፍ ሲጠባበቁ ለቆዩ ለነኚህ ተፈናቃዮች የረድኤት ተቋማቶች ፕሮጀክታቸውን እየዘጉ መውጣታቸው አስደንጋጭ እንደሆነባቸው የጃራ መጠለያ ጣቢያ ኗሪ የሆኑት አቶ አህመድ አሊ ይናገራሉ።
5: ሰርዛኛው የነጆሽ ተዋል ምን ይለበግ ባልመደረጃ እየደረሰና ወርልድ ዲቪዥን ሲሳይ ሰራ ነበር ወጣል ሴቭ ነበር የለም አይስ ዲፖን ባል ነበር የለም ሲቻይ 360 ነበር ህክምናው ላይ በደንብ ሲሰራ ነበር ስም ወጣል የለም አራስንም ቆጥሬ ነግራለሁ በጣም ብዙዎች ወጣዋል። አሁን እንግዲህ በጣም ስጋት ላይ ነው ያለን። በጣም ከፍተኛ ሁኔታ ላይ ስጋት ላይ ነው ያለነው። ሰኔ በኋላ ያው እርዳታዎች ሊቆማሉ መንግስትም እንግዲህ በምግብ ራስ ላይ መቻል እንትን ያለ ነው። ምንም ተፈናቃይ የለብኝ ተፈናቃዩን ወደ ያካቢ መልሻለሁ ያሉትም ደግሞ ዘባሉበት በራሴ እቀመግባለሁ የሚል ፕሮግራም ነው መስል ያለው። እኛ ደግሞ ይሄ ትልቅ ስጋት ነው ለኛ። ፓርትነሮች የሚወጡ ከሆነ መንግስት ምን ያህል እኛን እየደገፈ ይቀጥላል የሚለው በጣም ስጋት ላይ ጥሎናል።
11: ለ11 ወራት ምንም አይነት ድጋፍ ከመንግስት እንዳላገኙ የሚናገሩት በተንታ ወረዳ አምባ ማርያም 01 ቀበሌ የሚኖሩት አቶ አባተ ደምሴ ከዚህ ቀደም መንግስታዊ ያልሆኑ ተቋማቶች የገንዘብ ድጋፍ እንዳደረጉላቸው ያወሳሉ።
12: ድጋፍ የሚጨራሽ የለም። እንደው ይኸው አምና ነሐሴ ላይ ነው ቀሪ የሚባል ነገር የመጣለን እንጂ በዚህ የሚባል ድጋፍ እንደ መንግስት የለም። ቀርቦ ማያውቅም።
11: ተንቀሳቅሶ ስራ ለመስራት የጸጥታ ችግር ፈተና እንደሆነባቸው የሚናገሩት ወይዘሮ ልባባ ደምሴም የምግብ ድጋፍ የሚያደርግላቸው አመድ እጅ መቆራረጥ ስጋት ፈጥሮብናል ይላሉ።
13: ስጋት ላይ ነው። አሁንም ምዕራብ ላይ ልንወርቅ ነው ብለን የምናስበው። ሁለተኛም እንጀት ሰብረን መማገጃ የለንም። በወዲህም በወዲያም ጦር ነው የሚጠብቀን። ምግብማ ይኸው አመልድ ነበረ፣ እሱም ሰጥ ቀጥ እያለ ነው። አመጣጡ ሁኔታ እንደ ድሮ አይደለም።
11: መንግስት ባለፉት 2 ዓመታት በምግብ ራስ መቻልን በተመለከተ ሰፊ ስራዎችን ሲሰራ ቆይቷል የሚሉት የደቡብ ወሎ ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ አቶ ጀማል አህመድ የራስ አቅምን በመጠቀም ከማህበረሰቡ ጋር ተቀላቅለው ለሚኖሩ ተፈናቃዮች ድጋፍ ማድረግ መቻሉን ይገልጻሉ።
14: ወይ እኛ አካባቢ አንዱ ብዙ ተረጂ ያለበት ነው። በተለይ ከተፈናቃይ ካምፕ ውጭ አለን፣ እንደዚሁ ወደ 17 ሚሊዮን ተፈናቃይ አለን አሁን ማህበረሰቡ ውስጥ የሚኖር። ስለዚህ እነሱን አሁን ያው ማህበረሰቡ እያሰባሰበ ሰፖርት እያደረጋቸው ነው። አሁን እነዚህ ልምልህ 640 ሚሊዮን ኩንታል አሁን ለእነሱ ሰፖርት ያደረግ ነው።
11: በተመሳሳይ በሰሜን ወሎ ዞን ከኦሮሚያና ሌሎች አካባቢዎች የተፈናቀሉ 30,000 ተፈናቃዮችን ጨምሮ 100,000 የሚጠጉ ተፈናቃዮች የዕለት ምግብ ድጋፍ ይሻሉ። በምግብ ራስን መቻል መርሃ ግብርም ለነኚህ ተፈናቃዮች ለተወሰነ ጊዜ የሚሆን ድጋፍ መሰባሰቡን አቶ አለሙ ይመር የዞኑ አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ይናገራሉ።
15: አሁን ባለው ሁኔታ የተሰበሰበው ሪሶርስ ተፈናቃዮችን ተከታታይነት ባለው መልኩ መደገፍ ባይቻልም ወደ 30,000 የሚሆኑ ተፈናቃዮች አሉ። እነዚህ ተፈናቃዮች ለተወሰነ ጊዜ ያህል ድጋፍ በቂ ነው ብዬ አስባለሁ።
11: አሁን ላይም ከ70,000 በላይ የሚሆኑ ከራያና አካባቢው ተፈናቅለው ቆቦ ከተማ ለሚገኙ ተፈናቃዮች የምግብ ድጋፍ ማድረግ ከባድ እየሆነ መምጣቱን አቶ አለሙ ይናገራሉ።
15: ልጆቹ ወጥተዋል የሉም። የአምስት ወረዳ ተፈናቃዮች ራሱ ቆቦ ላይ ያለ በጣም ተፈናቃይ ቁጥራችን ከ72,000 በላይ የሚሆን ተፈናቃይ ቆቦ ላይ ያለ ማኔጅ ማድረግ በራሱ ትንሽ ከበድ እያለን እየመጣ ነው። ዝሮ ያቅማችን ምን ያህል እኛም አንድ ሰው በረሃብ እንዳይመስልብኛ ያቅሙን እየሰራ ነው።
11: በምግብ ራስን ለመቻል በማህበረሰቡ ከሚደረገው የገንዘብና የእህል አስተዋጽኦ በተጨማሪም የወልና የመንግስት የእርሻ መሬቶችን በማረስ ተጨማሪ የምግብ አቅርቦት ለማግኘት እየተሰራ መሆኑም ተገልጿል። ነገር ግን በዚህ ዜና ዙሪያ የአማራ ክልል አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር የሆኑት ዲያቆን ተስፋው ባንታብልና ምክትላቸውን ወይዘሮ ሰርካዲስ አታሌ ለማግኘት በስልክ ያደረግኩት ጥረት ስልክ ባለማንሳታቸው ሳይሳካ ቀርቷል። ለዶይቼ ቬለ ዘገባ ኢሳያስ ገላው።
1: ከሰሜናዊ ኢትዮጵያ አሁን ደግሞ ወደ ምስራቁ የአገራችን ክፍል እንሻገር። የኢትዮጵያ ሰብአዊ መብት ኮሚሽን በሰብአዊ መብት አያያዝ ዙሪያ ባለፉት ጊዜያት ሲሰጣቸው የቆዩ ምክር ሀሳቦችን በአብዛኛው ተግባራዊ ለማድረግ ለውጥ አሳይቷል ባለው የሶማሌ ክልላዊ መንግስት መቀመጫ ጅግጅጋ ከተማ ሀገራዊ ውይይት እያካሄደ ነው። ሰብአዊ መብትና የሰላም ግንባታ የሚል መሪ ሀሳብ ባለው የጅግጅጋ ውይይት የኢትዮጵያ ብሔራዊ ሰብአዊ መብቶች አማካሪ ምክር ቤት መቋቋሙም ተገልጿል። መሳይ ተክሉ ከድሬዳዋ ተጨማሪ አለው።
16: በኢትዮጵያ ሰብአዊ መብቶች ኮሚሽን የትምህርትና ስልጠና ኮሚሽነር አቶ በዳሳ ለሜሳ ለዶቼ ቬለ በጅግጅጋ እየተካሄደ ያለውን ውይይት አስመልክቶ በሰጡት ማብራሪያ እንዳሉት ባለፉት ዓመታት ኮሚሽኑ ባከናወናቸው ተግባራት ዙሪያ የዳሰሳ ጥናት አካሂዷል። በዳሰሳው የባለድርሻ አካላት ተሳትፎ አነስተኛ መሆኑን የጠቆሙት አቶ በዳሳ ይህንኑ ለማሳደግ አማካሪ ምክር ቤት ማቋቋም አስፈላጊ መሆኑን ጠቅሰው ዓላማውም የጋራ ኃላፊነትን በጋራ ለመወጣት የሚያስችል ሁኔታ መፍጠር መሆኑን አስረድተዋል።
17: ባለፉት ዓመታት በሰራናቸው ስራዎች መሰረት በሰጠነው ምክር ሀሳብ መሰረት የተፈጸሙ ጉዳዮች የትኞቹ ናቸው፣ ያልተፈጸሙ ጉዳዮች የትኞቹ ናቸው፣ ያልተፈጸሙበት ምክንያትስ ምንድን ነው የሚል የዳሰሳ ሰርተን ነበር። በዳሰሳው መሰረት የባለድርሻ አካላት ተሳትፎ ባለመጨመሩ ወይ ደግሞ በጣም የተፈለገ ደረጃ ላይ አለመድረሱ ነው ትልቁ ነገር ማለት ነው። ስለዚህ ይህንን የባለድርሻ አካላት ተሳትፎ ለማሳደግና የሚሰጡ ምክረ ሀሳቦች በተቀመጠው መሰረት ተግባራዊ እንዲደረጉ የሰብአዊ መብቶች አማካሪ ምክር ቤት ማቋቋም አስፈላጊ ሆኗል ማለት ነው። ዋናው ዓላማው በባለድርሻ አካላት መካከል ያለው የስራ ቅንጅትና ትብብር የተሳካና የተሳለጠ እንዲሆን ለማድረግ እንዲሁም ደግሞ የጋራ ኃላፊነትን በጋራ ለመወጣት ነው አማካሪ ምክር ቤቱ ተቋቋመ ማለት ነው።
16: ኮሚሽነሩ ከአማካሪ ምክር ቤቱ ይጠበቃሉ ያሏቸውን ኃላፊነቶችን ጠቁመዋል።
17: ከአማካሪ ምክር ቤቱ የሚጠበቀው አንደኛ ለምሳሌ የአፈ ጉባኤዎችን ብንመለከት የዲሞክራሲ ተቋማትና የፍትህን ተቋማትን እንዲሁም ደግሞ ሌሎችንም የመንግስትንም አካላት የስራ አፈጻጸም ስለሚገመግሙ አማመሪያም ስለሚሰጡ የህጎችና የአሰራሮችም መሻሻል ላይ ስለሚሰሩ በምንሰጣቸው ምክር ሀሳቦች መሰረት አድርጎ ያኛው ተፈጻሚ እንዲሆን የድርሻቸውን ይወጣሉ ማለት ነው። ሌሎች ደግሞ አስፈጻሚ አካላት የሆኑት ደግሞ እኛ በሰጠነው ምክር ሀሳብ መሰረት ተፈጻሚ እንዲያደርጉ ግዴታ ይወስዳሉ ማለት ነው። ስለዚህ በአጠቃላይ በሚሰጡ ምክር ሀሳቦች ላይ የራሳቸውን ድርሻ ይወጣሉ፣ የማክበር የማስከበር ኃላፊነታቸውን ይወጣሉ ማለት ነው።
16: ባለፉት ዓመታት በኮሚሽኑ በተሰጡ ምክር ሀሳቦች በተለይ በማረሚያ ቤት አያያዝ ዙሪያ በሶማሌ ክልል ለውጥ መታየቱን የተናገሩት ኮሚሽነሩ ይህንን ሌሎች በተመክሮነት እንዲያዩት ለማድረግ የኮሚሽኑን አማካሪ ምክር ቤት የመሰረተው ጉባኤ በጅግጅጋ የመካሄዱ ምክንያት መሆኑን አብራርተዋል።
17: ጅግጅጋ ላይ የተቋቋመበት ዋና ምክንያት ባለፈው በሰራናቸው ስራዎች እና በሰጠነው ምክር ሀሳብ መሰረት በሶማሌ ክልላዊ መንግስት አካባቢ የተሰጡ ምክር ሀሳቦች ስፔሻሊ በማረሚያ ቤቶች፣ በፖሊስ እንዲሁም ደግሞ ለክልሉ መንግስት የተሰጡ ምክር ሀሳቦች አብዛኞቻቸው ተፈጻሚ ስለሆኑ አንዳንድ ከዚህ በፊት ሪፎርሙ በፊት የነበሩ በአካባቢ ላይ የነበረ የሰብአዊ መብት ጥሰትና ታሪክ መለወጡን ተከትሎ ነው። ያንን ሌሎቹም ያኛውን እንደ ምሳሌ እና እንደ ፕራክቲስ እንዲወስዱ ብለን ነው እዛ ላይ ያደረግነው ማለት ነው። ፐርፐዝሊ ነው።
16: በሀገሪቱ የሰብአዊ መብት አያያዝን በተመለከተ በየጊዜው የሚሰጣቸውን ምክር ሀሳቦች ተፈጻሚነትን በተመለከተ ከዶቼ ቬለ ጥያቄ የቀረበላቸው አቶ በዳሳ ተከታዩን ምላሽ ሰጥተዋል።
17: የእይታ ችግር አለ። የሰብአዊ መብቶች ኮሚሽን ከዚህ በፊት የሚሰጣቸው ምክር ሀሳቦች አይፈጸሙም የሚል እንደምታ አለ። ግን እንደዛ አይደለም። አብዛኛው ጊዜ ኮሚሽኑ የሚሰጣቸው ምክር ሀሳቦች ይፈጸማሉ። በሰው ልጆች ላይ ጥሰት የፈጸሙ ሰዎች ተጠያቂ ይደረጋሉ። አሁን በተለያየ ቦታ ደግሞ እያየን ያለው ለጉዳት ለደረሰባቸው ሰዎችም አሁን ካሳ የማስከፈል ሁኔታዎችም ተጀምሯል ማለት ነው። ተገዶ ነው እንጂ በህግ የተቋቋመ ኮሚሽን ነው። በህግ በተሰጠው ስልጣንና ኃላፊነት መሰረት ምክረ ሀሳብ የሚያቀርበው ያኛውን ደግሞ የመፈጸም ግዴታ አለባቸው። የማይፈጽሙ ተቋማት ካሉ ግን ሂደት በሂደት የምንሄድባቸው ይሆናል እንጂ የኮሚሽኑ ምክረ ሀሳብ ተሰጥቶ አየር ላይ የሚቀር አይደለም ማለት ነው።
16: ለዶቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
1: ከፍተኛ ገንዘብ የወጣበት በምዕራብ ወለጋ ዞን ከጊምቢ አንስቶ እስከ ኢሊ አባቡር ዞን ሜቱ ከተማን ያገናኛል የተባለለት የመንገድ ግንባታ ሳይጠናቀቅ ለምን ቀረ? የመንገዱ የመጀመሪያ ምዕራፍ ከ1.8 ቢሊዮን ብር በላይ የ70 ኪሎ ሜትር ርቀቱን በአራት ዓመታት ለማጠናቀቅ ታቅዶ እንደነበር ይነገራል። በ2013 ዓ ም ተጀምሮ የነበረው ግንባታ መጓተቱን የአካባቢው ነዋሪዎች ተናግሯል። የኢትዮጵያ መንገዶች አስተዳደር በበኩሉ ግንባታው በወቅቱ በነበረው የጸጥታና የአቅርቦት ችግር መጓተቱን ገልጾ 10.1 ኪሎ ሜትር አስፋልት ማንጠፍ ስራ ማከናወኑን አመልክቷል። ለዝርዝሩ የአሶሳ ወኪላችን ነጋሳ ደሳለኝ።
18: በምራቡ ለጋዞ መነሻውን ግንቢ በማድረግ መጥቶ ከተማን የማገናኘት አላማ ያነገበ ነው የተባለው መንገድ ግንባታ ስራ የመጀመሪያው ምዕራፍ እስከ 7 ኪሎ ሜትር የሚደርስ እንደሆነ የኢትዮጵያ መንገዶች አስተዳደር መረጃ ያመለክታል። ግንባታው በ2013 ዓ.ም ምረት ተጀመረ ሲሆን በአራት ዓመታት ውስጥ በ1.8 ቢሊዮን በሚደርስ ብር ግንባታውን ለማጠናቀቅ መታቀዱም ተገልጿል። በዞኑ ኖሌ ካባ ወረዳ ያነጋገርናቸው አቶ ቱሉ ለሚ የተባሉ ነዋሪ ከኖሌ ካባ ወረዳ ግንቢ ለመድረስ 50 ኪሎ ሜትር በጭቃና መንገድ ብልሽት ምክንያት ለመደበኛ እንቅስቃሴ አመቺ ያለመሆኑን ተናግረዋል። የግንባታው መጓተት በክረምት ወቅት ከፍተኛ የመንገድ ችግር ማስከተሉን በመግለጽ ተሰራ የተባለው የመንገድ ግንባታም በኪሎ ሜትር በጣም አነስተኛ መሆኑን ጠቁመዋል።
19: ወለገሪ ዳኬሳ አና አሩ አና ኖሌ ካባ ኬስ ደርቤ ወልዳ ሞሌ ለጌንጉር ጉዳ ከደም ከንጎዲና ወለገ
18: ከምዕራብ ወለጋ ዞን ሀሩ ወረዳ ኖሌ ካባ ውስጥ አልፎ ትልልቅ ወንዞች እንደ ደንቢ የሚባሉትን ምዕራብ ወለጋና ኢሉባቡር ዞንን የሚያዋስን ተሻግሮ ወደ መቶ ከተማ ይገባል። ለመጀመሪያው ምዕራፍ 1.8 ቢሊዮን እና ከዛ በላይ በጀት ነው የተያዘው። የተሰራውም 5 ኪሎ ሜትር ብቻ ነው። በመንገድ ብልሽት ምክንያት ከኖሌ ካባ እስከ ግንቢ ለመድረስ ጠዋት ተነስተው ማታ ነው የሚደርሱት። መኪና ከጭቃ መጎተት አለ። በጋ ደግሞ ለአቧራው መንቀሳቀስ የለም። በምዕራብ ወለጋ ዞን ኖሌ ካባ ወረዳ አስተያየታቸውን የሰጡ ሌላው ነዋሪም የመንገድ ግንባታው ሲጀመር የህብረተሰቡን የመንገድ ችግር ከመፍታት በተጨማሪ በአካባቢው በቱሪዝም ዘርፍ ያለውን ችግር ለመቅረፍ ጭምር ታስቦ እንደነበር አመልክተዋል። ግንባታው በሁለት ምዕራፍ ሲጠናቀቅ በምዕራብ ኦሮሚያ ውስጥ የሚገኙ ምዕራብ ወለጋ ዞንና ኢሉባቡር ዞን ያገናኛልም ተብሏል። በዚህ ክረምት ወቅት መንገዱ ለተሽከርካሪ አስቸጋሪ መሆኑን ያነሱት ነዋሪው በዚሁ መንገድ ላይ ሰዎች ለተሻለ ሕክምና ወደ ግንቢና ሌሎች ቦታዎች ለመንቀሳቀስ እንዳልቻሉ ጠቁመዋል። የመንገድ ፕሮጀክቱ ምዕራብ ወለጋና ኢሉ አባቡር ዞንን ሊያገናኝ የሚችል ነው። እዛ ያለው ጭቃ መኪና አያሳልፍም። ጥልቀቱ በሰው እጅ ሁሉ የተቆፈረ ነው የሚመስለው። ትንሽ ሜትር እንደሄድክ ገመድ አስረ መኪናውን ትጎትታለ። ሰው ሲታመም ግንቢ ሆስፒታል መድረስም እየተቸገረ ነው ያለው። ይህ ፕሮጀክት ሲጀመር ህብረተሰቡ በጣም ተደስቶ ነበር። ይህንን የሚመለከተው አካል ኮንትራክተሩንም ሆነ ፕሮጀክቱን እንዲከታተልልን እንፈልጋለን። ነዋሪዎቹ ግንባታው በ2011 ዓ.ም መጀመሩን የተናገሩ ቢሆንም ኮንትራክተሩ ግንባታውን የተረከበው በ2013 ዓ.ም መሆኑን የኢትዮጵያ መንገዶች አስተዳደር ገልጸዋል። በኢትዮጵያ መንገዶች አስተዳደር የነቀምቴ አካባቢ ፕሮጀክት አስተዳደር ኃላፊ የሆኑት አቶ ድንቄ ሰነሜ የመንገዱ ግንባታ ከ2013 እስከ 17 በአራት ዓመት ውስጥ ለማጠናቀቅ ወደ ስራ መገባቱን የተናገሩ ሲሆን በወቅቱ የጸጥታና የአቅርቦት ችግር አጋጥሞ እንደነበር አመልክተዋል። የመንገዱ ፕሮጀክት ግንባታ 10.1 አስፋልት መሰራቱን የተናገሩት ኃላፊው የመንገዱ ስራ አሁን በሂደት ላይ እንደሚገኝና ለመቋረጡን አብራርተዋል።
20: የተጀመረው ሜይ 2021 ነው። ከአራት ዓመት አስቆጥሯል ፕሮጀክቱ። ስራውን የሚሰራው ስራ ተቋራጭ የህዝብ አደኩርሳ ኮንትራክተር ይባላል። የተጀመረ አካባቢው ላይ ይታወቃል። ስፔሻል የሴኩሪቲ ቻለንጅስ ኮሪደር ላይ እነዚህ ሪሶርሶች ሞቢላይዝ ለማድረግ ሶፕ ስታብሊሽ ተደረገ። ተወሰኑ እንትኖች አሉ። ለምሳሌ እነዚህ ክሬሸር የምንላቸው የሚፈጩ ሁለት ክሬሸሮች አሉ። አንድ የአስፋልት ፕላንት አለ። እነዚህ ስታብሊሽመንቶች አሉት። ግን በመሀል ምን አጋጠመው? ተጨማሪ ማሽኖች በጣም ብዙ በፕሮጀክቱ በሚፈልገው ደረጃ አልቀረቡም። ስጋት ስላሉ ወደዛ ኮሪደር እነዚህ ስራ ተቋራጮች እንደ ሰብ ኮንትራክተር ተጨማሪ ማስገባት፣ ክሬን ማስገባት ቻሌንጅ ነው የነበረው። አንድ ለዛ ምክንያት በቂ ሪሶርሶች ውስንነቶች ስለነበሩ በሚፈለገው ደረጃ አልተቋረጠም። ያው ለማስከተል ተሞክሯል።
18: በምዕራብ ኦሮሚያ የተለያዩ ወረዳዎችን ያገናኛል የተባለው ይህ የመጀመሪያ ምዕራፍ ግንባታ ባለፈው ዓመት ይጠናቀቃል ተብሎ የነበረ ቢሆንም ከዚህ ቀደም ተደጋጋሚ ጥያቄዎችን ለአካባቢው መስተዳደር ማቅረባቸውን ነዋሪዎችም ጠቁመዋል። ለዲደብሊው ዘገባ ነጋሳ ደሰለኝ ከአሶሳ።
1: አሁን ደግሞ ወደ ቃለ መጠይቅ ነው የምንሻገረው። የዓለም ዋንጫ ግማሽ ፍጻሜ ቀዳሚ ጨዋታ ዛሬ ማታ ከጥቂት ሰዓታት በኋላ ይከናወናል። ለግማሽ ፍጻሜው ካለፉት አራት ሀገራት መካከል ዛሬ ማታ የሚጫወቱት ያለፈውን የዓለም ዋንጫ ያነሳችው አርጀንቲና ነገ ነው የምትጫወተው። ዛሬ ፈረንሳይና ጠንካራ ተፎካካሪ ሆና ብቅ ያለችው ስፔን ይጋጠማሉ። በነገ ዕለት ደግሞ በጀርመናዊ አሰልጣኝ ቶማስ ቱል የሚመራው የእንግሊዝ ቡድን ለዋንጫ የማለፍ ህልሙን እውን ለማድረግ ከአርጀንቲና ጋር ይፋለማል። የምሽቱንና የነገውን የግማሽ ፍጻሜ ግጥሚያዎች በተመለከተ ባልደረባዬ ታምራት ዲንሳን ስቱዲዮ ከመግባታችን በፊት በስልክ አነጋግሬዋለሁ። ፈረንሳይ ከስፔን፣ እንግሊዝ ከአርጀንቲና ለግማሽ ፍጻሜ መገናኘታቸው ብዙዎች የአጋጣሚ አይደለም፣ የፊፋ ረዥም እጅ አለበት ስለመባሉ በማብራራት ይጀምራል።
2: እንግዲህ ምክንያት አለው ማንቲ እንዲ ለመባሉ ምክንያቱም አንደኛው ነገር ምንድነው ፊፋ እንደሚወራበት ከሆነ ሃያላኑ በተለየ ግር ኳስ ሃያላኑ እስከ መጨረሻው የውድድር ምዕራፍ ድረስ እንዲዘልቁለት ይፈልጋል የሚል ስሙ ከዚህ ጋር ተያይዞ ይነሳል። በተለይ ከአርጀንቲና ጋር ተያይዞ እንግዲህ ከባለፈው እንደምታስታውሰው ከግብጽ ጋር የነበረውን ጨዋታ እናስታውሳለን የፊፋ ረጅም እጅ አለበት የሚል ሐሳብ ሲንጸባረቀበት ነበር። እንግዲህ አራቱ አሁን ለግማሽ ፍጻሜ የደረሱት ቡድኖች ከመጀመሪያው ካመዳደባቸው 48ቱ ብሔራዊ ቡድኖች በ8 ቡድኖች ተከፍለው ውድድራቸውን ሲያደርጉ የነበረበትን ምዕራፍ ስትመለከተው ለቅድመ ግምት ምቹ ነበር። እነዚህ አራቱ ቡድኖች ለግማሽ ፍጻሜ ይደርሳሉ የሚለው ግምት የብዙዎቹ ነበር።
21: በነገራችን ላይ ወደ መልካም ጎኑ ምን መጣለን ወደ ፊፋ ማለት ነው እንግሊዝ የባለፈው የ2022 የካታር የዓለም ዋንጫ ላይ ክሩ ፍጻሜ ተሰናበተች በፈረንሳይ 2-1 ተሸኝታ ነበር። የነገ ተጋጣሚዋ አርጀንቲና ደግሞ ባለፈው የዓለም ዋንጫ ከፈረንሳይ ጋር ለፍጻሜ ደርሳ 3-2 ተለያይተው በመለያ ምት 4-2 ነው አርጀንቲና ያሸነፈችውና ከዛሬና ነገ ተሳታፊዎች መካከል የቀረችው ስፔን ናት። ስፔን ደግሞ በ16 ቡድኖች ዙር ውስጥ በሞሮኮ ተሰናብታ ነበርና ፊፋ በመልካም አስተዳደር ጉዳይ ስሙ በመጥፎ ቢነሳም ዘንድሮ በርካታ ሀገራት ባለም ዋንጫ እንዲሳተፉ አድርጓል። ያልታወቁ ትንንሽ ሀገሮች እነ ኬፕ ቬርዴ እነ የኮንጎ ዲሞክራሲያዊ ሪፐብሊክ ሀገር የመጡበት ሁኔታ እሱን በተመለከተስ በዚህ ረገድ የፊፋ አስተዋጽኦ እንዴት ይገመገማል?
2: ድንቅ ነው። እውነት ለመናገር አንደኛ ነገር እግር ኳስ ወዳዱ በጣም በርካታ ጨዋታዎችን እንዲመለከት እድል አግኝቷል። አህጉራት በርካታ ተሳታፊዎች እንዲኖሯቸው እድል እንዲያገኙ ምቹ መንገድ ፈጥሯል። ከዛ ባሻገር ግን በእግር ኳስ ወዳጆች ዘንድ ድብቅ እና እምቅ አቅም ያላቸው ብዙ ጊዜ እግር ኳስ ሲነሳ አውሮፓና ደቡብ አሜሪካ ሀገራት ናቸው ቀድሞ ወደፊታችን የሚመጡት። ነገር ግን ኬፕ ቨርዴን ያየሰው አሁንም ሌላ እምቅ አቅም ያላት ትንሽ ሀገር ወይም ደግሞ የሆነች ሀገር እድሉን ባለማግኘቷ ብቻ ቀርታ ሊሆን ይችላል የሚለው ግምት ሰፍቶ እንዲነሳ ምክንያት ሆኗል። ግን ደግሞ በዓለም አቀፉ የእግር ኳስ ወዳጆች ዘንድ ልባችን ውስጥ ልዩ ስፍራ አጥማ ያለፈች ሀገር እንደመሆኗ መጠን መሰል እድሎች የተሻሉ ምናልባትም ሌሎች መቃቀሞች እንዲመጡ እድል ይፈጥራል። አሁን ፊፋ ወደ 64 ለማሳደግ እቅድ ይዟል። ይሄ እቅዱ የሚሳካ ከሆነ በርግጥ አሁንም ቀጣዩ የዓለም ዋንጫ ሌላ አጓጊ ታሪክ ይዞ እንደሚመጣ
21: አይናችን ቲቪ ላይ ተተክሎ ሊቀር ነው ማለት ነው። ወራቱ
2: የግድ ነው የግድ ነው።
21: በምሽቱ ጨዋታ ኬሊያን ምባፔ በፈረንሳይ በኩል ላሚን ያማል ደግሞ በስፔን ጎራ ፊት አውራሪ የሆኑባቸው ብሔራዊ ቡድኖች ሲገናኙ መጀመሪያቸው አይደለም። እናስ ከፍተኛ ግምት የተሰጠው ለየትኛው ብሔራዊ ቡድን ይሆን?
2: እንግዲህ ፈረንሳይና ስፔንን ለብቻ ኪሊያን ምባፔና ላሚን ያማልን ደግሞ ለየብቻ ማየታችን ተገቢ ነው የሚሆን። ሁለቱ ኮከቦች በተለይ ላሚን ያማል ገና በማንጸባረቅ ላይ ያለ ወጣት ነው። ኪሊያን ምባፔ ግን ደረጃው ላይ ቦታው ላይ ደረሰ ግን ደግሞ የሚገባውን ሽልማት ያላገኘ በቃ ሮጦ ያልጠገበ አንበሳ ነው።
21: ብዙ ዘረኝነት እየገጠመው
2: ጭምር ነው። በዛ ነው መስለው ሁለቱ በተገናኙባቸው በብሔራዊ ቡድንም በለው በክለቦች ደረጃም በለው ላሚን ያማል የተሻለ አሸናፊነት ታሪክ አለው። 8 ጊዜ ተገናኝተው 6ቱ ማሸነፍ ችሏል። ከዛ ባሻገር ግን ኪሊያን ምባፔ ደግሞ የራሱ የግል የተለየ ብቃት አለው።
21: ግብ ማስቆጠር አቅም
2: በዚህ ዓለም ዋንጫ 8 ጎሎችን አስቆጥሮ ከሊዮኔል ሜሲ ጋር እየተፎካከረ ነው ያለው ለወርቅ ጫማው። ከዛ ባሻገር ደግሞ ፈረንሳይ አስፈሪ እንድትሆን በተለይ የፊት ለፊት ፊት አውራሪዎቹ ካሉት ከሱ እነ ደምቤሌ ማሉ በርግጥ እሱ ቀዳሚው ሆኖ ፈረንሳይ የተሻለ ግምት እንድታገኝ በማድረጉ ረገድ የተሻለ ስፍራ ተሰጥቶታል ማለት ይቻላል።
21: በጣም ጥሩ። ወደ ነገው ጨዋታ ደግሞ እንሂድ። ከነገው እንግሊዝና አርጀንቲና ግጥሚያስ ምን ይጠበቃል? እንግዲህ ዘንድሮ በጀርመናዊ አሰልጣኝ ቶማስ ቱሁል የሚመራው የእንግሊዝ ቡድን ከአርጀንቲና ጋር ሲገናኝ ከ30 ዓመታት ግድም በኋላ ለመጀመሪያው ጊዜ መሆኑ ነው።
2: ታሪክ ነው እንግዲህ ታሪክ ልታስታውስ ግድ ይልሃል።
21: እነ ዲያጎ ማራዶና ያቺ
2: 1978 ዓ.ም የእግዜር ጣት የሚል ስያሜ የተሰጣት ምናልባትም የክፍለ ዘመኑ ድንቅ ጎል ተብሎ የተመዘገበው የማራዶና ጎል ዛሬም ድረስ ታሪክ ይዘክረዋል።
21: በግንባር የምታመስሎ
2: በእጁ
21: ግን አሁን የቪዲዮ ተቆጣጣሪ ስላለ እንደዛ ማድረግ አይቻልም። አፍንጫን ሁሉ ለይቶ ነው ኦፍሳይድ።
2: እንደዛ አይሆንም። ግን አሁን ምንድን ነው ለእንግሊዞች በተለይ ምናልባት ይበቀሉት ይሆን? ያንን ታሪክ ይቀለብሱት ይሆን? ይህንን እድል ይጠቀሙበት ይሆን? ምክንያቱም ሶስቱ አናብስት ይህንን የታሪክ ምዕራፍ ለመድረስ በርካታ ዓመታት ወስዶባቸዋል። ግማሽ ፍጻሜ ለመድረስ በጣም ብዙ ጊዜ ወስዶባቸዋል። አሁን ድንቅ ድንቅ የሆኑ ኳክብት ተጫዋቾች አሏቸው። ታሪክ ሊቀይሩ የሚችሉ ኳክብት አላቸው። እነ ሃሪኬንን የመሳሰሉ የጎል አነፍናፊ ከፊት ለፊት አላቸው። እነ ዩድ ቤሊንግሃም አማካይ ሆኖ የእሱን ያህል ጎል ያስቆጠረ የለም። በታሪክ ተጽፎለታል። 6 ጎሎችን ማስቆጠር ችሏል። እነዚህን ስብስብ ይዞ እንግሊዝ ያንን ታሪክ መቀልበስ የሚችልበት እድል ሊፈጠር ይችላል።
21: እንግሊዝ ብድሯን ትመልሳለች ትላለ በነገው ጨዋታ
2: ይመስለኛል። እንግዲህ አዳላህ እንዳትለኝ ምክንያቱም አርጀንቲና እስካሁን የነበረውን ግጥሚያ አይተ ከሆነ ያን ያህል ሊፈትናት የሚችል ቡድን ገጥሟታል ብዬ አላስብም። እንግሊዝ ደግሞ እየተፈተነች እየነጠረች ነው ዘይደረሰችው። እድሉ ወደ እሷ የሚያጋድል ይመስለኛል።
21: መሰግናለሁ ታምራት። አድማጮች፣ ምናልባት እንግሊዝ አሸንፋ ለፍጻሜው ከደረሰች ጀርመንም እንዳሸነፈች ነው የሚቆጠረው በአሰልጣኛው በኩል
2: ቶማስ ቱኸል። ምንም እንኳን እንግሊዞች ጥርጣሬ ቢኖርባቸውም
21: እንግዲህ የነገውንም ጨዋታ እንከታተላለን። ምሽት ጨዋታው 4 ሰዓት ነው አይደል? በኢትዮጵያ ሰዓት አቆጣጠር። በጣም ጥሩ።
2: አመሰግናለሁ።
21: እናመሰግናለን ታምራትን። ዜና መጽሔት በዚሁ ተጠናቀቀ። አድማጮች፣ ቀደም ሲል በመግቢያችን እንዳስተዋወቅ ነው በርከት ያሉ ዘገባዎችን በመቅረባችን ዛሬ ከሳምንታዊ ዝግጅቶቻችን ጤናና አካባቢ ብቻ ነው የምናቀርበው። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት ከ45 ደቂቃ ላይ ያመለክታል። ስለዚህ በቀጥታ ወደ ጤናና አካባቢ ዝግጅታችን እንሻገር። የቆዳ በሽታ ከሆኑት አንዱ ስለሆነው ቡግንጅ ምን ያውቃሉ በሚል ርዕስ ከዚህ ቀደም የቀረበ ነው፣ በድጋሚ ነው የሚቀርበው። እንድትከታተሉ እንጋብዛለን።
0: ጤናና አካባቢ።
7: በተለምዶ ደም ቆሸሸ የሚሉ አሉ ቡግንጅ ሲያጋጥም። የሕክምና ባለሙያዎችስ የዚህን የቆዳ በሽታ ምንነት እንዴት ይገልጹታል? ጤና ይስጥልኝ የዝግጅታችን ተከታታዮች፣ እንደምን ሰነበታችሁ? ቡግንጅ በምን ምክንያት ነው በቆዳ ላይ የሚወጣው? ተላላፊ ይሆን? መፍትሄውስ? ስንል የቆዳ ሕክምና ባለሙያን ጠይቀናል። ለጥቂት ደቂቃዎች አብረን እንሁን። ዛሬ ባንዳንዶቹ ላይ እጅግ ከባድ የህመም ስቃይ ስለሚያስከትለው የቆዳ በሽታ ማለትም ቡግንጅ የህክምና ባለሙያ እንድንጠይቅ ምክንያት የሆነን ከአንድ አድማጫችን የደረሰን ጥያቄ ነው። ጥያቄያችንን ይዘን የቆዳና የአባላዘር ህክምና ተባባሪ ፕሮፌሰር ወደ ሆኑት ዶክተር አኒሳ በፈቃዱ ደወልን። በቅድሚያ ከአድማጭ ለመጣልን ጥያቄ ማብራሪያ ለመስጠት ፈቃደኛ በመሆኑ ከልብ አመሰግናለሁ ዶክተር አኒሳ። አንድ አድማጫችን አንዳንድ ሰዎች ቡግንጅ አመመኝ ሲሉ ሰማለሁ፣ ለመሆኑ ቡግንጅ የሚያመጣው ተዋስ ምንድን ነው? ህክምናውስ? በማለት ነው ጥያቄ ላኩልን። እንግዲህ ቡግንጅ ከቆዳ በሽታዎች አንዱ እንደሆነ መረጃዎች ያሳያሉ። መንስኤው ምን ይሆን?
22: እንግዲህ ቡግንጅ በባክቴሪያ አማካይነት ከሚመጡ ቆዳን ከሚጎዱ በተዋሳይ አማካይነት ከሚተላለፉ በሽታዎች አንዱና ዋነኞቹ ከሚባሉ ነው። ቡግንጅ በሁሉም የእድሜ ክልል ሊከሰት ይችላል። በእርግጥ የሚመጣው ስታፊሎኮከስ ኦሪየስ በሚባሉ ባክቴሪያዎች ናቸው። ከእነዚህም ባክቴሪያ ውጭ በሌሎችም ሊመጣ ቢችልም በጣም በዋነኝነት በብዙ ሰው ላይ ማለት በሚቻል ሁኔታ በዚህ በአሁን በጠቀስኩት ስታፊሎኮከስ ኦሪየስ በሚባል ባክቴሪያ የሚከሰት የቆዳ በሽታ ነው።
7: ለመሆኑ ከሰው ወደ ሰው ይጋባል? ይተላለፋል?
22: እንግዲህ ምንድን ነው ትንሽ ለማብራራት ያህል በህክምና ቋንቋ ፎሊኩላይቲስ የሚባሉ ወይ ደግሞ ባክቴሪያል ፎሊኩላይቲስ የሚባሉ ችግሮች አሉ። እነዚህ የቆዳ በሽታዎች የጸጉርን ስር በመከተል የሚከሰቱ ናቸው። የጸጉራችን ስር እጅግ ወደ ታችኛው የቆዳ ክፍል ውስጥ ተቀብሮ ስላለ ያንን መስመር ተከትሎ የጸጉሩን ስር አካባቢ ኢንፌክሽኑን ሲያመጡ የሚመጣ በሽታ ነው። ቡግንጅ እንግዲህ ከነዚህ ፎሊኩላይትስ ከምንላቸው አንዱ ነው። በተለምዶ ቦይልስ ወይ ካርበንክልስ ፍሩንኩልስም ይባላል። እንደ ሳይዙ ይለያያል። እንግዲህ እነዚህ ባክቴሪያዎች እስከ ጸጉር ስር ድረስ ለመግባት የተለያዩ ምክንያቶች ይፈልጋሉ። ንጹህ ቆዳ ላይ አይሄዱም። ለምሳሌ ቆዳው ላይ ችግር ካለ፣ መላጥ ካለ ወይ ቁስለት ካለ በቀላሉ ወደ ጸጉሩ ስር ሊገቡ ይችላሉ። አንዳንዴ ደግሞ የምንለብሳቸው ልብሶች ሲልጡን ሊሆን ይችላል። እንደዚሁም ደግሞ ጸጉር አካባቢ መላጨት፣ ዋክስ ማድረግ፣ በተለይም ደግሞ በሽታን የመከላከል አቅማቸው ደካማ የሆኑ ሰዎች ላይ ለምሳሌ ስኳር ያለባቸው፣ ኤችአይቪ ያለባቸው ሊሆን ይችላል። እንደዚሁም ደግሞ የምግብ እጥረት ያለባቸው ሰዎች ላይ በተለይ በብዛት ይከሰታል። ከዚህም በተጨማሪ እነዚህ ወፈር ያሉ ቅባቶችን የሚቀቡ ሰዎች ላይ ለምሳሌ እንደ ግሪሲሊን እንደ ቫዝሊን አይነት ቅባቶችን ስንቀባ ላይኛውን የቆዳ ቀዳዳ ስለሚደፍን ባክቴሪያውን ለመራባት እንደ ልብ የሚመች ይሆናል ማለት ነው። ከዚህ በተጨማሪ በተለይ የባክቴሪያው ተሸካሚ የምንላቸው ሰዎች አሉ። እንግዲህ አሁን ወደ ዋናው ጥያቄ ስመጣ እነዚህ ኬሪየር የሚባሉ ሰዎች አፍንጫቸውና የሰገራ መውጫ ፍንጢጣቸው አካባቢ እነዚህ ባክቴሪያዎች እንደ ኖርማል ፍሎራ ወይ ደግሞ እንደ ኖርማል ነዋሪ ሆነው ይኖራሉ። በተለይ አፍንጫውን የሚነካካ ሰው አፍንጫ ብዙ ጊዜ በተለምዶ ሰው ይነካካል። በሚነካካበት ጊዜ እዛ ያለውን ባክቴሪያ ወስዶና ወደ ሌላ ያካላቸው ክፍል ወስዶ በቀላሉ ብጉንጅ እንዲከሰት ያደርጋል። ይተላለፋል ወይ ለተባለው ጥያቄ አሁን በተለይ በቅርበት ኢንቲሜት የምንለው አይነት ንክኪ በሚኖርበት ጊዜ በቀላሉ ምሳሌ አብሮ ከሚተኙ አብሮ የቆዳ ንክኪ በሚያደርጉ ሰዎች ሊተላለፍ ይችላል። በተለይ ከህፃናት ወደ ህፃናትም እንደዚሁ ይተላለፋል።
7: እንግዲህ በተዋሲ አማካኝነት የሚመጣ ከሆነ ሊከላከሉት የሚቻል አይነት ይሆን?
22: አዎ በትክክል መከላከል ይቻላል። ቅድም እንዳነሳውልሽ ብጉንጅ የራሱ የሆነ ምልክቶች አሉት፣ በቀላሉም ይለያል። እንደዚህ ያለበት ሰው ጋር ንክኪ ያለማድረግ፣ በተለይ ብጥ ብሎ ቀልቶ አንዳንዴ ለምሳሌ እንደ ብብት ጭን አካባቢ ሲወጣ ከፍተኛ ህመም አለው፣ የሚነዝር ህመም አለው። ቆዳም እንደዚሁ መቀመጫ በተለይ ፀጉር የሚበዛበት አካባቢ ይወጣል። ቅድም እንዳልኩሽ እንደዚህ ያለበት ሰውን አለመንካት አንዱ ነው። ሁለተኛ ያ ግለሰብ የግል ንጽህናውን መጠበቅ ይመከራል። እንደዚሁም ደግሞ አፍንጫ አካባቢ አለመነካካት፣ ሽንት ቤት ከተጠቀሙ በኋላ እጅን በሳሙና መታጠብ፣ እንደዚሁም ደግሞ እነዚህ ሳኒታይዘሮችን መጠቀም እጃችን ላይ እጅግ ይመከራል። በተለይ በተለይ ሙቀት አካባቢ የሚኖር ሰው ላይ ሙቀቱ ራሱ እነዚህ ባክቴሪያዎች እንዲራቡ ስለሚረዳ ሙቀት የሚቀንስ አይነት ልብስ መልበስ። አንዳንዴ መቀመጫ አካባቢ የሚበዛባቸው ሰዎች ረጅም ሰዓት የሚቀመጡ ሰዎች ላይ ነው፣ በተለይ ወንበራቸው ሙቀትን የሚጨምር እንደዚህ አይነት ሲሆን ጥሩ አይደለም። የውስጥ ልብሳቸው የውስጥ ሱሪያቸው ማለቴ ነው። እንደዚሁ ሙቀትን በጣም የሚመጥና ከጥጥ ውጭ የተሰራ ሲሆን እንደዚሁ በተለይ ለዚህ በሽታ የተጋለጡ ሰዎች ላይ ስለሚበዛ እነዚህን ነገሮች ማስወገድ ይመከራል።
7: እንደው በፀጉር አካባቢ ብቻ ሳይሆን በተለይ መታጠፊያ አካላት ላይ በብዛት እንደሚወጣ የተለያዩ ሰዎች ሲናገሩ ነው የሚሰማው። ቦታ ይመርጣል ወይ?
22: በትክክል እንግዲህ ቅድም እንዳነሳውልሽ ፀጉር ስንል ግዴታ በአይን የሚታይ የጠቆረ የረዘመ ፀጉር ማለት አይደለም። ስስ ፀጉሮችም አሉ። ለምሳሌ መተጣጠፊያ ቦታ ላይ በተለይ እንደ ብብት እንደ ጭን አካባቢ ላይ ሙቀት በጣም ስለሚያዝል ያ ቦታ ሙቀት ስለሚይዝ በቀላሉ ለባክቴሪያው የሚመች በአይን የማይታይ የቆዳ ጉዳትን ወይም መላጥን ያመጣል። በዚህ ምክንያት መተጣጠፊያ ቦታዎች ላይ በብዛት ይታያል። መተጣጠፊያ ያልሆኑ በተለይ መቀመጫ አካባቢ እንደዚሁም ደግሞ ጭን አካባቢ ያለ ፀጉር ላይ በተመሳሳይ ፀጉር በብዛት ሲኖር እና ስንላጭ ልንልጠው ስለምንችል እዚህም አካባቢ ይከሰታል።
7: ይህ ብቻም አይደለም። ብጉንጅ እየተመላለሰ

0: ላለስባቸው ሰዎች ለስኳር መመርመር ጥሩ ነው፣ ለስኳር በሽታ። እንደዚሁም ደግሞ ነጭ ደም ሴል የሚቀንሱ የሚጎዱ በሽታዎች ስላሉ ለእነሱም ሕክምና ቦታ ሂዶ መመርመር መልካም ነው። ከዛ ውጪ አንዳንድ የባህላዊ መንገዶች አሉ። ማቃጠል፣ መነካካት፣ በተለየ ነገር ማድረግ ለአላስፈላጊ ጠባሳ ሊያጋልጥ ይችላል።
1: በሕክምና መፍትሄ ይኖረው ይሆን ዶክተር አኒሳ?
0: እንግዲህ ወደ መፍትሄዎቹ ስንመጣ የመጀመሪያው መፍትሄ በተቻለ መጠን ወደ ህክምና በመሄድ በተለይ ይሄ በጣም እያበጠ እየሄደ ከሆነና ትኩሳት ያለው ከሆነ ግዴታ ጸረ ተዋሳይ የሆኑ መድኃኒቶችን አንቲባዮቲክሶችን መውሰድ ግድ ይላል። መድኃኒቱ ደግሞ ከተጀመረ ማለቅ አለበት። ትክክለኛ መጠን ተወስዶ ለትክክለኛ ጊዜ ካላለቀ በሽታው የመመለስ እድል ስላለ ብዙ ጊዜ እኛ ሀገር የምንቸገረው እሱን ነው። አንድ ሁለት ሶስት ቀን ተወስዶ ህመሙ ሲቀንስ መተው ትክክል አይደለም። በሌላ በኩል ህመም አለው ቦታው፣ ብጉንጅ የወጣበት ቦታ፣ ለሱም የተለያዩ ማስታገሻዎችን መውሰድ ይቻላል ማለት ነው።
1: ለመሆኑ ብጉንጅ እንዳይከሰት ማድረግ ይቻል ይሆን?
0: በሁለት ከፍለን እንየው። የመጀመሪያው የውስጥ ችግር ያለባቸው ሰዎች ላይ ለምሳሌ ቅድም እንዳልኩሽ በሽታን የመከላከል አቅማቸው ደካማ የሆነ ስኳር ያለባቸው እነዚህን እንዳይመጣ ማድረግ እጅግ ያስቸግራል እውነቱን ለመናገር። ግን ሌላ በኩል ደግሞ ይሄ ቆዳን በቀላሉ የሚልጡ የሚጎዱ ነገር ቦታዎች ላይ ለሚወጣው አይነት ቅድም እንዳነሳውልሽ የጽዳት በተለይ የእጅን ጽዳት መጠበቅ እኔ ልማዶችን አፍንጫ ለመነካካት እንደዚሁም ደግሞ ቆዳ እንዳይላጥ ማድረግ ጺም ሊሆን ይችላል ወይ ሌላ የአካላችን ጸጉር ስንላጭ ጥንቃቄ ማድረግ እንደዚሁም ደግሞ በተለይ እንደዚህ ተመላልሶ ለሚያስቸግራቸው ሰዎች የሚቀባ አንቲባዮቲክስ ክሬሞች አሉ። እነዚህን ክሬሞች በወር ውስጥ ለአንድ ሳምንት እየተቀቡ እንዳይመላለስ እና እንዳይከሰት ማድረግ ይቻላል።
1: ግን ብዙ ሰው ላይ ያጋጥማል ይሄ እንደ ሐኪም ሲመለከቱት
0: በትክክል በተለይ እነዚህ ከመጠን በላይ ወፈሩ ወይ ደግሞ ስኳር ያለባቸው ሰዎች ላይ እንደዚሁም ሌላ ተጓዳኝ በሽታ የሌለባቸው ሰዎች ላይ እጅግ በብዛት ይከሰታል። በተለይ ህጻናትና ኢቭን አዋቂዎችም ላይ በብዛት ይታያል።
1: በነገራችን ላይ አንዳንዶች ስለ ብጉንጅ ሲገልጹ ከደም መቆሸሽ ጋር ያገናኙታል። ደም ቆሸሸ ይባል ይሆን? ከሆነስ ምን ሲሆን ነው? ዶክተር አኒሳን ጠይቀናል።
0: እንግዲህ ደም ቆሸሽ ማለት ሚስኖመር የሚባል ነገር አለ። በትክክል ያልሆነ ስያሜ ሲሰጥ ለሆነ ነገር ሚስኖመር ነው። ምን ማለት ነው? አላስፈላጊ የሆኑ ኬሚካሎች ኩላሊት ካልሰራ፣ ጉበት ስራውን ካላከናወነ ደም ውስጥ አላስፈላጊ ኬሚካል በብዛት ሊገኝ ይችላል። ነገር ግን ደም ቆሸሽ አንልም። ደም እንደ ውሃ ወይ እንደ ሌላ ነገር አይቆሽሽም። ምንድነው በተለምዶ ደም ቆሸሽ ተብሎ የሚጠራ ችግር? አርቲካሪያ ይባላል በሕክምና ቋንቋ። አርቲካሪያ ማለት ለሆነ ነገር አካላችን ቁጡ በሚሆንበት ጊዜ ሰንበር ሰንበር የሚመስል እጅግ የሚቀላ እና ስናከው ደስ እያለ እያሳከከ የሚረብሽ በሽታ ነው፣ የሚመላለስ በሽታ ነው። ይህ የአለርጂ አይነት ደም ስለቆሸሸ ሳይሆን የሚመጣው ደማችን ውስጥ አላስፈላጊ ኬሚካል ለምሳሌ ሂስታሚንስ የሚባሉ ኬሚካሎች ከደም ውስጥ ወደ ቆዳችን በነጭ ደም ሴሎች አማካኝነት በሚለቀቁበት ጊዜ ቆዳ ስለሚቆጣ ማለት ነው፣ ያኔ የሚያሳክክ ችግር ነው። ከዚህ ጋር አይገናኝም። ነገር ግን ምንድን ነው በምናክበት ጊዜ ቅድም እንዳነሳውልሽ ቆዳችን ይላጣል። ቆዳ ሲላጥ ደግሞ ለዚህ ለብጉንጅ ሊያጋልጥ ይችላል፣ ባክቴሪያዎቹ በቀላሉ ስለሚራቡበት ማለት ነው።
1: የተከበሩ አድማጫችን ከዘርፉ የሕክምና ባለሙያ በቂ ማብራሪያ እንዳገኙ ተስፋ እናደርጋለን። ሌሎቻችሁም የተለያዩ ጤና ነክ ጥያቄዎቻችሁን ብትልኩልን የየዘርፉን የሕክምና ባለሙያዎች በመጋበዝ ስላሳሰባችሁ የጤና ችግር መረጃ እንድታገኙ ለማድረግ እንሞክራለን። ለዛሬ ማብራሪያ የሰጡንን የቆዳና የአባለዘር ሕክምና ተባባሪ ፕሮፌሰር ዶክተር አኒሳ በፈቃዱን ከልብ በማመስገን ዝግጅታችንን እናብቃ። ሸዋዬ ለገሰ ነኝ። ሰላም ሁኑ።
2: አድማጮች ስርጭታችን ሊደመደም ጥቂት ደቂቃዎች ይቀሩታል። እስካሁን ስርጭቱ በመምራት አብሬያችሁ የቆየሁት ማንተጋፍቶ ስለሽ ነኝ። እናንተም አብራችሁን በመቆየታችሁ ከልብ አመሰግናለሁ። የነገ ሰው ይበለን። መልካም ጊዜ። ጤና ይስጥልኝ።